እዚ ፈነወ ራዲዮ ጽንዓት ከተማ ማንሃይም ራዲዮ ጽንዓት ማንሃይም ኣብ ቤርሙዳ ፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድልበርግን ከባቢውን ይፍኖ ብኢንተርነት ትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ዝኸበርኩም ሰማዕትና ብፍላይ ኣከሪት ኣካል ሃገራዊ ሽማግለ ሓበሬታም ዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስቱድዮ ስቱድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

ህዝብታትን ሃገራትን ዘሎ ውድድር ብዕምቆት ምስነስ ተንትኖ ዝማዕበለ መልክዕ ናይ ዝመሰረታዊ ሕጊ ተፈጥሮ እዩ። ብቑዕ ይሰርር፣ ድኹም ይጸንት። ነዚ ኣብነት ዝኸውን ኩልና ንፈልጦ ሓደ ጥቕሲ ክንጠቅስ። ኣብ መፋርቕ ዝሓለፈ ዘመን ዳርጋ ኩለን ሃገራት ኣፍሪቃ ካብ መግዛእቲ ክላቐቓን ከለዋ ህዝቢ ኤርትራ ምስሊ ጂኦፖለቲካዊ ረብሓታት ርእሲ ሓያላን ኣሜሪካ ተባሂሉ መሰር ርእሰ ውሳኔኡ ተነፊግዎ እዩ። እቲ ተግባር ፍትሓዊ ከም ዘይነበረ ኣብቲ ግዜ እቲ ጸሓፊ ጉዳያት ወፀኢ ኣሜሪካ ዝነበረ ጆን ፎስተር ዳላስ ተዛረቡ ቓላት ይምስክር። ብዓይኒ ፍትሒ ርእይቶ ህዝቢ ኤርትራ ብግምት ክኣቱ ይግባእ ነይሩ። እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ጸጥታን እቲ ሃገር ምስታመሓዛ ናይ ኢትዮጵያ ክትቁረን ግድን ገይርዎ ኣሎ። እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅንዕናን ዘይኮነ ኣብ ቅልጽምን ረብሓታትን ከም ዝምርኮስ እዩ ዘመልክት። ስለዚ ድማ ንረብሓ ሓያላን ተባሂሉ መሰል ድኹማት ከም ዝርገጽ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ። ህዝቢ ኤርትራ ኣብቲ እዋን እቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዚ ዝኣመሰለ ዘይፍትሓዊ ውሳኔ ክኸውን ክኢሉ። ምበል 35 ዓመት ናጽነት ኤርትራ ኣብ ንዝክረሉ ቕንያት እምበኣር ነቲ ጽንዓትና ወሓስና ዝብል ቴማና ብመንጽር ዝሓለፍናዮ ታሪክ ክንርእዮን ከነስተንትኖን ኣገዳሲ እዩ። ምኽንያቱ ብመጠን ንድሕሪት ዝጠመትካዮ ኢኻ ንቕድሚት ትስጉም። ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይገበረ ንቕድሚት ክስጉም ዘለዎ ተኽእሎ ድሩት እዩ። ብዙሕ እዋን መሰረት ዓወት ፈትሓዊ ዕላማ እዩ ይበሃል እዩ። ብርግጽ ፈትሓዊ ዕላማ ሓደ ረቑሒ ናይ ዓወት ክኸውን ይኽእል እዩ። ተዓዋትነት ናይ ዝኾነ ጉዳይ ፍትሓዊ ይኹን ዘይፍትሓዊ ዝውስን ግን ካልኦት ብዙሓት ረቑሒታት ኣለዉ። ፍትሓዊ ዕላማ ዘለዎ ጉዳይ ብዝተፈላለየ ድኽመታት ክሰዓር ይኽእል እዩ። ኣብ ታሪክ ዓለምና ነዚ ሓቂ እዚ ዘረጋግጽ ብዙሕ ኣብነታት ምጥቃስ ይከኣል እዩ። ብኣንጻሩ ዓመፅ ኣብ ልዕሊ ፍትሒ ክዕወት ሳሕቲ ተኽእሎ ኣሎ። ነዚ ዘረጋግጽ ኣብነታት እውን ውሑድ ኣይኮነን። ኣብ ሰውራ ኤርትራ ተስፋ ዓወት ጭልምልም ዝበለሉን ናብ ደንደስ ስዕረት ምግምጋም ዝተራእየሉን ብዙሕ ጽንኩር መድረኻት ተሰጊሩ ኣብ መም መድረኹ ብብቕዓትን ብልጸትን ዘዕቢ ተበግሶ እንተዘይውሰድ ነይሩ ከዓ እቲ ታሪክ ብስዕረት እንተደምደመ ወይ ካልእ ምኾነ። መሪሕ ውድብ ህዝባዊ ግንባር ብዘረጋገጾ ስነ ሓሳባውን ፖለቲካውን ብቕዓት ከምኡውን ነዚ ስነ ሓሳባዊ ዝተኸተሉ ዘካየዱ ሓያል ስራሕ ግን ሕቶ ህዝቢ ኤርትራ ንመሰር ርእሰ ውሳኔ ተደቕሶ እናተባህለ ክሰርርን ክሕይልን ነቲ ብዓበ ደረጃ ኣንጻሩ ዝነበረ ሚዛን ወታደራዊ ሓይሊ ቀይሩ ክዕወት ክኢል እዩ። መሰረት ዓወት ህዝቢ ኤርትራ እምበኣር መሪሕ ውድብ ህዝባዊ ግንባር ፍትሓዊ ዕላማ ህዝቢ ኤርትራ ንምዕዋት ዝሃነፆ ብቕዓት ከምኡውን ህዝብን ተጋዳላይን ዘረኣዮ ዘይክማህ ጽንዓትን እዩ። ጽንዓትና ዋሕስና ዝብል ቴማ እምበኣር ህዝቢ ኤርትራ ኣብ ታሪኹ ንዝሓለፈ ጉዕዞ ብልክዕ ዘንጸባርቕ እዩ። ህዝቢ ኤርትራ ፍትሓዊ ዕላምኡ ክዕወት ዝኽኣለ ብዘገርም ጽንዓት ስለ ዝተቓለሰ እዩ። ኣብ ርእሲ ተመክሮ ሓርነታዊ ቓልስና ኣብ ትሕቲ ጽላል ናጽነት ዝሓለፍናዮ 35 ዓመታት እውን ነዚ ሓቂ ዝደጊሙ ኣድሚቕዎ ኣሎ። ዓለም ናይ ረብሓን ውድድርን መድረኽ ምዃና ካብ ተመክሮና ንላዕሊ ምስክር የለን። ኣብ ከምዚ ዓይነት ዓለማዊ ኩነት ሕብረተሰብ መሰረት ህላውኡን ቀጻልነትን ካልእ ዘይኮነ ገዛእ ብቕዓቱን ጽንዓቱን እዩ። ብዘይክኡ ውሕስነት የብሉን። ብዘይብኡ ኣብ መንደቕ ዘይብሉ ቀጽሪ ከም ምንባር እዩ። ምኽንያቱ ስንፍ ዝበለ ወይ ብቕዓት ዝጐደሎ ዘናሕስየሉ ወይ ደንጊጹ ዝንሕፎ የለን። ብርግጽ ድማ ህዝቢ ኤርትራ ኣብ ዝሓለፈ 35 ዓመታት ካብቲ ናይ ግዜ ሓርነታዊ ቓልሲ ዘይንእስ ንብቕዓቱ ክፍትን ንጽንዓቱ ከማህምን ዝተዳናደነ ብዙሕ ተጻብኦታት ይገጢምዎ። እቲ ኣብ ሓርነታዊ ቓልሱ ዘማዕበሎ ክብርታት ስነ ኣእምራዊ ብልጸትን ጽንዓትን እንተዘይውንን ከዓ ነዚ ከቢድ ተጻብኦታት ዘሰጊሩ ዳግማይ ብኣንጸባራቂ ዓወት ክወፅእ ኣንበይምኽኣለን። ነዚ ታሪኻዊ ሓቅታት እዚ ምዝካርን ምስትንታንን ዘድለየ ኣብ ሕሉፍ ታሪኽ ንምንባር ኣይኮነን። ሕሉፍ ታሪኽ ምስትውዓል ዘድሊ ሓድሽ ታሪኽ ንምስራሕ ድራኸ ስለ ዝኾነ እዩ። ምኽንያቱ ሕብረተሰባት ወትሩ ኣብ ቃልሲ እዮም ዝነብሩ። ቃልሲ ንዝሓሸ መጻኢ ዘቋርፅ መስራሕ ኣይኮነን። ናዚ ሕጂ ዘሎ ወለዶን መጻኢ ወለዶታትን ቃልሲ
እንታዩ እንተዳይልና ነቲ ብጽንዓት ዝተዋሕሰ ሃገር ሕጁውን ብኩሉ መዳይ ምድልዳሉ እዩ ህልው ኩነታት ዓለምና ዝነግረና መልእኽቲ እንተሎ ንስ እዩ ከምቲ መንእሰያት እዋን ሓርነታዊ ቃልሲ ብልዑል ስነ ኣእምራዊ ብቕዓት ነቲ ጽንኩር መድረኽ ዝበቕዕዎ መንእሰያት ናይዚ ግዜ እዚ እውን ከም ተረከብቲ ሃገር መጠን ኣብ ምውሓስ ድሕነትን ቀጻልነትን ሃገር ንቑሓት ብቑዓትን ብሉፃትን ክኾኑ የድልየና ነዚ ብልፀት እዚ ንምውናን ድማ ነቲ መሰረትናን ምስጢር ብልፀትና ዝኾነ ሃገራዊ ክብርታትን መትክላትን ምኽታል የድሊ ጽንዓትና ዋሓስና ክንብል ንከለና ጽንዓት ሓደ ካብቶም ጐሊሖም ዝጥቀሱ ክብርታት ስለ ዝኾነ እምበር ህዝቢ ኤርትራ ኣብ ነዊሕ ቃልሱ ብዙሕ ወርቃዊ ክብርታት ክኩስኩስ ዝኽኣለ ህዝቢ እዩ በዚ ክብርታት እዚ ድማ ኣብ መንጎ ኩሉ ክፋላት ሕብረተሰብ ኤርትራ ብዘያፈላለይ ሃይማኖት ፆታ ቀቢላ ቋንቋ ባህልን ማሕበራዊ ቦታን ልዑል ስኒትን ጥምረትን ብምንዳቕ ኩሎም ዜጋታት ከም ዕላማ ዝወስድዎ ዝኣምንሉ ዝምርሕሉን ዝከላኸልሉን ዝስውኡሉን መትክላት ብምምዕባል ብመንነቱ ዝሕበን ኣብ ገዛ ሰብኣዊ ዓቕሙ ልኡል ምትዕማን ዘለዎ ብርቱዕ ህዝባዊ ስነ ኣእምሮ ክፈጥር በቂዕ እዩ ነቲ ዓለም ዘይከኣልን ዝበለቶ ቃልሲ ኣንጻር ርእሲ ሓያላን ከም ዝከኣል ዝገበረ ትሕቲ መሬት ክቕበር ዝተፈርደ ህዝባዊ መሰል ካብ መዓሙቕ ኣውፅኡ ኣብ በሪኽ ዝፋን ዘንበረ ረቂቕ ሓይሊ ንዚ ሃገራዊ ክብርታት እዚ እዚ ኣብ ነዊሕ ሓርነታዊ ቃልሲ ዝተኮስኮሰ ክብርታት ንህዝቢ ኤርትራ ንናፅነት ኣብቂዕዎ ጥራይ ዘይኮነ ድሕሪ ናፅነት እውን ናብ ተረካቢ ሕድሪ ወለዶ ብምስግጋር ንህንፀት ስልጡን ሃገር ድልድል መሰረት ኣንፂፉ እዩ ረዚን መስዋእቲ ከፊላ ሓርነታ ዝተጓናፀፈት ኤርትራ ብናፃ ፖለቲካዊ መስመርን ሕርያን ብሰብኣውን ሃገራውን ክብረት ብመንፈስ ርእሰ ምርኮሳ ብኣርኣያነት ትጥቀስ ሃገር ክትከውን ዘብቅዓ እቲ ኣብ ፅንኩር ቃልሲን ናፅነትን ልዑላውነትን ዝተመልመለ ኣብ ኩሉ መዳያት ሓርነት ውሳኔ ዘፍቅር ኩነታ ኣእምሮ ህዝባን መሪሕነታን እዩ ሳላዚ ገድለኛ ኩነታ ኣእምሮ እዚ ኤርትራ ምእንቲ ጥዑም ግን ግዜያዊ ፍታሕ ኢላ ፖለቲካዊ ናፅነታ ዘግድዕ ኣቋራጭ መንገዲ ሓረየትን ሓቅን ፍትሕን ዝጠልቦ ክቡር ዋጋን ምፅማምን ክትከፍል ወትሩ ቅርብቲ ብምዃና ማዕበላት ሽርሕን ተፃብኦን ውዲትን ብድሆን ክንዲ ዝተኸመረ ይኮመር ካብቲ ፀኒዓ ዝሓዘቶ ነፃ መስመር ከንደል ህፃ ኣይከኣለን ህዝብን መንግስትን ኤርትራ ልክዕ ከም ናፅነት ቁጠባዊ ሓርነት እውን ብዕዮን ፃዕርን እምበር ብልግሲ ዝርከብ ማንና ከምዘይኮነ ብምእማን ንፖለቲካዊ ይኹን ቁጠባዊ ፅጋዕተኝነት ኣይፋል ብምባል ነቲ ሓቀኛ መንገዲ ክብረትን ብልፅግናን እዮም መሪፆም ፅንዓት ብኣጋጣሚ ዝኽሪ ናይዛ ክብርቲ ዕለት ናፅነት እምበኣር ነዚ ሓቂ እዚ ደጊምና ብዕንቀት ብምስትንታን እቲ ኣብ ነዊሕን መሪርን ሓርነታዊ ቃልስን ናይ ድሕሪ ናፅነት ጉዕዞናን ዝተሃንፀ ምስጢር ሓይልና ብቕዓትና ብልፀትና ዝኾነ ባህልን ክብርታትን ብቐልጻልነት ንምዕቃቡ ንምምዕባሉን ምድልዳሉን ቃልና ንሐድስ መጽሔት መንእሰይ ቁጥሪ 88

መልኣከ ኣብርሃም ንሕና እንዲና ብበዓል ሓደ መስከረም ዝደረፋ ደርፊያ ናይ ብሓቂ ብዙሕ ትርጉም ዘለዋ ደርፊያ ክትስማዕ ዘለዋ እያ። ካብዚ ቐፂልና ኣብቲ ናይ መወዳእታ መደብና ደላ ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ ይበሃል ነይሩ፣ ከመይ እዩ ነይሩ፣ እዚ ታሪክ ስለ ዝኾነ ናብኡ ከነብል ኢና

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንረኸብ ናይ ሎሚ መደብና ኣብዚ ደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ